ክፍያ ነው የምንትንትን እኔ ለብቻዬ ያስቀመጥኩትን እድሌ ነው እንጂ ሀብቴ መቻነት ብርቱካን ሲታደል ሎሚ የደረሰ ባልንጀሬ ብዬ ሳበላው በጨርቄ

ሳላገኝ እና ይጥልተኔ አውቅ ባላንተን ችላ ማለ አውታታ ከርታ አረኳል ለማለ ለበረሃው ገብርኤል ለቁልቢ ገብርኤል አትሳልም ወይ መርካቶ ራግ ወይ

ሳስጠይቅ ገባች አሉኝ ሸዋ ብታንከራትተኝ አሸዋ ላሸዋ ቆት ላይ ባስጠይቅ ገባች አሉኝ መንዝ ከነዛ ጠንቀኞች ጦር ልታመዝ ወልዲያ ባስጠይቅ ገባች አሉኝ እጁ ገበሬ ወሰዳ በሀብታም እጁ ወልዲያ ባስጠይቅ ገባች አሉኝ አስር ገባች አሉኝ እጁ ገበሬ ወሰዳ በሀብታም እጁ ቆቦ ላይ ባስጠይቅ ገባች አሉኝ አስር ቆንጆ ሊተገኝች ጎረቤት ተሰብስብ ተማውጣት ተማውረድ በጣሙን ተማስብ አጽፌ ለያዝሽ እንደ ልሳነዝ እኔ አደርግልሻል የፍቅር አደራ አንቺ አገርሻል እኔ አዲስ አበባ ከሱ ተተለየ ይሄ ነው ስራዬ እንደ ገደል ውሃ ይፈሳልን ባየ ገልን ባየ ውረት ደረቴን ግመት ውረቷ አንተ ልጅ እኔ አንተን ብዬ ጠልቼ ሁሉ